ውሃዎች ላይ ያለህ ተለይቶ መስካን ክብር ስምህ መንግስትህን የምንፈልጋት ከጥንቱ በልጅነት ትምጣት ሰጠና ቤቱን ፈቃድህም እንዲደረግ ይሆን በሰማይም ሙተን ተነስተን ከዳይን እንድንኖር እስካና ምግብ ሆኖን ዛሬም በንድር አስጋ ሕይወት ሳለን ምግባችንን እየለቷው ቀስጠን ይቅር በለን